ባሏ መፋቻው ቅዳሜ ነው ቀኑ ገፋ ገፋ አድርገው ባክ ዘይዛኑ ተጫዋቱ እንጂ ዛጋ ምንድነው ዝምዝም አብሽራ ቦሳ

ሽር ቢያሳጣውና ማላውቀው ፍቅር ያዘይ ከጎዳና አካል እንዲዳብር እንዲፋፋ ፍትየ ግንፍልፍል ለምሳለ ጋጥብ ስለራቴ የጦበ ስጋ ነው ሐኪም ያዘዘልኝ ባክ